0: ሌና ማሪኮ ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋ ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማረ ዲዲዮ ፕሬያ ፐርኖሪ ፔክላቶሪ አደስ ንሎ አድለኖስ ለማወት ያን
0: ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋ ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማረ ዲዲዮ ፕሬያ ፐርኖሪ ፔክላቶሪ አደስ ንሎ አድለኖስ ለማወት ያን
0: ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋ ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማረ ዲዲዮ ፕሬያ ፐርኖሪ ፔክላቶሪ አደስ ንሎ አድለኖስ ለማወት ያን
0: ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋ ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማረ ዲዲዮ ፕሬያ ፐርኖሪ ፔክላቶሪ አደስ ንሎ አድለኖስ ለማወት ያን
0: ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋ ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማረ ዲዲዮ ፕሬያ ፐርኖሪ ፔክላቶሪ አደስ ንሎ አድለኖስ ለማወት ያን
0: ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋ ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማረ ዲዲዮ ፕሬያ ፐርኖሪ ፔክላቶሪ አደስ ንሎ አድለኖስ ለማወት ያን
0: ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋ ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማረ ዲዲዮ ፕሬያ ፐርኖሪ ፔክላቶሪ አደስ ንሎ አድለኖስ ለማወት ያን
0: ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋ ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማረ ዲዲዮ ፕሬያ ፐርኖሪ ፔክላቶሪ አደስ ንሎ አድለኖስ ለማወት ያን
0: ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋ ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማረ ዲዲዮ ፕሬያ ፐርኖሪ ፔክላቶሪ አደስ ንሎ አድለኖስ ለማወት ያን
0: ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋ ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማረ ዲዲዮ ፕሬያ ፐርኖሪ ፔክላቶሪ አደስ ንሎ አድለኖስ ለማወት ያን
2: ግሎሪያል